0: маргашин өдрийн чон дээр бол ял шаний дооны хийгдэж ирж шишаван бол бичги ял шандур үлээшо бүр бичги чинээвэй чамнаар оттэн дүрмэн миний хэнэ шодрлэг түшмэээл яу чэн шандур үрхмэбэ өндөв баса хоэр жамжуний бол чэн шандур хасырыгчэ болгаар тосын елгас бай фу лу бай фу шан хоэр жамжун ян шаны дагэч чамнан дурошна ян шан жерлэгэ хулэба чинэвэй чэн шандур учэбасу ел чинэгэ бол дон юэн шай дагабэлд тар уэлсин Барон хэд хэжгара зүнгэр оранж шүрдэн ярилгаад тамийн төрийг дивэй бодааг махана гэж чэнгшан та үнхэ маши юэн шай дуанда луга бичэг хэрэйчин дотэр гадана хамтэдэж байгаад тамийн төрийг бог үндэстэгэн бүрэмүсэн мөх хэхтэй гэж ирхүү бичгий Палавал ухтажей яншан жерлэгий хулиян гаржасад одоабал байфуулу байфуушан Уэрин дагаг үнэн ерхсэн арбаад илу хордун мэртэв чирэг тэгаан Маадаучын хотанаал гарабан Тамгин нийсэл чангар вэдэр явжуушчы Хасэл хүрдэ мүнгэн болэрин Таврлэга хордэн тулдахаран Харжэл вэдэл дуанда юэн шуай Чирэгарэ гудэлэй болгэрла Тэрэху юэн шуай дуанда Хуэк тул хуэгэл хар болжи Чэтэрчак шишаолдин Ихэ юэн шуай дуанданэ бэйя Гүрлүгэний хоолча хэргэлэн даадад Сарбясын арнас үндигэ зосча Сулдэбэ тобчэс Сунэ дагур хайван Сургагүнэн хуэртуул Бэйндэгэ матвэгэ Хэмэрлэгэн чагандэвэл Хамгэн дотрэ хэсэр Хандуғру табын тэвш Токнос гаштан үлгэд Махамя шэдр Мэндэсэн хуэйэк Мэйлян жэнчэв Собнэртэн хуэйгэ Гархэгэнгэн хуэйгэ Гадр татадавэча Хамэгэ гадэгур Табын барэс ориёэн дэхсэн Шэралтэн хуэйгэ Хуэндэгэн хуэйгэлгэд Кочинжуэргал ожасы Сэбэндагур талгагад Армэнэмэн түбэ гох Ахтан-ахтан гохтэмэн Сэлмэл тэлдэй нэрдэн гэчэн Сонэдагур гэлвэйчат Сонадгарсэн хуэйгэ носыр Самхэнгадагэгтар Самхэнгададудрэс Сэнчэгвагор гэлвэйчат Үндэр-үндэр хуэйгэ носыр Үлжэйчэнгэн гэлвэмэн Үлжэйчэнгэн удрэс Сэнчэгвагор гэлвэйчат Исэбэсэ яурбэс Томдрдарадагэ Курвэрадагчэгэд худрэдэлэн чагэрлэд Эмэнгэлэрагэд Хэнгшунгада Хүндэлэн гэнгдад Эбэдэгэ юэйдур Сэнэдэлэрад Үлмэгэ толэдэл Арэбнэмэн Юэн хэнчэг Бэхшэдэлэд Бахтэн толэгдэ Болдэ Болдэ Бэлэнэ гутлэ Үлмэндэгэн хэлэд Бэйнэмэн гэрэд Эрмэлтатадасэн Үжэрдэрэрэрэрэрэрэрэн Хорададэн гэнгдад Табэнбасэн хэрэчэг Дэвгэрэу баалгад Алдэн тэл Адэнгэлдан мэлгад Адэн тэлэн озэрэ Ложэзэгэч бэмэн Ажэлонэ джэрэд Тэлэн датэрэг бэвэлгад Ахтамэн далба Арандатэн хатэнган Хүрлэдэн тэл Хүшэн баужэн Хэмдэгэн гэлдэн Чэшэзэмэн харэдад Хоэр талэн озэрэ Ложэзэгэч бэмэн Хүхэроне джэрэ Тэлэн датэрэг бэвэлгад Үчэхэр нудэнэс Адэнэн бэгэрэл Ох аранасын хэмэлэд арбэнэмэн сүйдүүс айл хэвэр өмэргэлжаад хайсы жаңяа торгэн уолангэл жураар тэргүнэгэн арагаад тэргүнэдээр хосмуу тэхэр шэр алтын туулаг тэргүндэрэн жэнгэлэд нүрнэгэн 바들리 독들들 잠깐자 돌군 하면 달라 또 힘다가 때려자 돌로 오르든 니몬 보도 음은 닿는 게로다 세지랄든 사례보지 둘레다를 자백을라 그거는 대종청 아름골만 지지라 빠들인 듬득 하우하는 종반 바르군 달란 받은 물린 지지라 즉 넘니 지원 바르군 안티가 다와자 절르군 달람 잉지 잉잔 부인다간 다이질만 진 육 유엘사이 반달인 바이야 알아은 얼도 달라라 가스테리 우레헤르 아가 텐린 수다 테노왕리 우레헤헨 알든들리 히트 차라라 보아센 네글헤리엣라 가르다라히 수이샤오 관나 태군의 헐그릇은 그르든인 헐렉 또우야 흥하이주 오스나롱 대헐렉이 내른도르 그마르잘 신길은 야르제 반단에 바이야 후에 또 얼룩 빈다간 바틀라 자르자르 힘을레 가르 더르히 아르도 테른 아흘릉을 또야 흥하이쥬 흘릉이 내른돌 음을 해탈 침글은 야르지 내글란네 해탈가 망래 여러분 보았 문근 잠깐 도로 가라 도힘다근 제일잣 마풍장인 암가 아르긴나가 태식인자 두사월란 자라 둘레들을 나갈 벌치 지스크린 함호다 아이는 타라 대결잣 잠깐 영는 다글들 차업달라 듯한 잠깐 알든 겨은 타르끔만 타발자 망풍 웃음 구름을 잡아 만다워든 하이지 도로 세한 덤 특돈드 실개가 등망대 분태감은 등맵네 해 만다는 실례가 다르자 돌릴 못해 주름 줄이 들란 타다닥 죽이 남은 개라겐데 닭끔만 타발자 막먹은 저거를 마트 들란 타다닥 마트 독일 암은 깨끗 푸시끔만 타라드 헛뜸바가 나간 헛뜸 헛달라 타다닥 헛알든 개라겐데 그래 주대해 으먹인 흐물들 눈은 달라 탓다만 군대에 나옷 아인 타라 대결잣 나른 타른 버릇 난 자는 결발잣 엽신 화태 꿀음 지군대 들떨개잣 넥타강내 두려 방글꼴은 다르잣 내려놓긴 조력볼 아슴더서 벗음만 맥고하일 게릇 군대는 다르잣 내린달든 빈진 버릇대는 갤럭갤럭갤만 사실인조 하랫단 세지날든 달럭 세금 나른 깨를 탓다 착한날든 더블럭보다 덩린 얻어 깨렵자 내암내암 깨득 발라도 언제 내가 알던 비둘 무든 우르다가 들어올자 이들은 주름 화일 탈든 내게 저 세길라 모든 돈은 내리 고기적이 너이다 왜 사이 반단에 봐야 주름 잘 저기 역시 바르는 거라 돈 지나대가 하 하이길 강일랑도 시부름이 약기 악돌은 매를 부인들은 매를 갓 부엘 애들란 그게 희로이다 악돌은 매를 뜨 깨마 머리디도 데려라 쪼우찬 예노딩은 제길라 떡들라 희로이다 짠짠에 가지를 봐 짠지덕은 벗을 털 잠인허이를 타라라 하는 덕을라 시샤발딩 유엔사이에겐 다른 접전 하마가 중장관하다 지르치주 덧슬럭 바스틴회 바이후자탄 지리인회여 연우딩내 두루분하라 내문우디 들체전매가 바라구해도 군적인우다 유엔사이 단다 덧슬라덜라 하얗댓나 종이제 후대슬라 하이징징근 엽대제 후대슬라 돌아날 내버려둔 척질레스근 시진바보 굉장타인의 도르탈 돌주화르만 눈이 떨어기 뚝끝 탓기노이다 소름세대 후르그맥스 쏙끄는 적석 소름가질 저러긴 버릇들은 하이자 근쇼관 집스득이 후려들 수인쇼관날 맹리기 후려가 사이득리난 부르대진 도가 떼텐득 잘라든 가르자 겨우뉴이 가시깟 장식이 작은 부르분탈 겨울 테러지
1: Эрхэм хүндэтэй сонсогчдо Тубаражуугийн Монгол хэлний нэвтрүүлгийн Өв соёлын Алтан хором тусгай нэвтрүүлгийн энэ удааны дугаар энд төхрээд өндөрлж байна. Найруулагч нэвтрүүлэгч Журамт. Хянагч Одхон Хөвчөн. Хүлээн сонссон та бүхэнд баярлалаа. та бүхэн жалгаад Тубаражуугийн монгол хэлний нэвтрүүлгийн бусад програмуудыг хүлээн авч сонсоорой.